우상 보우상 마드랑구이 톱 갈아들 비민 간지치 보달민 힐버스도구이 애드가아르구이 이르흐줄루웃 살가들 자름다가 남아익 하라구이 구주주 замыг мен заах тэр гэрлийг би сайтар гардаг. Тэр улаан гэрл. Түүнэр харанхуйд улам тодорхой. Гэрл. Хугацаан дотор хоромхон. Эхлэл дотор.